0: التويم اف ام سبونسر.
1: هل راجعت مصاريفك للسنة المالية؟ هل تبحث عن طريقة قانونية لخفض التزاماتك الضريبية؟ مهما كانت احتياجاتك المحاسبية، Ace of Accounting يقدمون لك حلولاً متكاملة وخدمات شاملة، من مسك الدفاتر إلى إعداد الإقرارات الضريبية للأفراد والشركات وبأسعار تناسب ميزانيتك. Ace of Accounting هنا لمساعدتك. اتصل بوليد حسين على الرقم 0410-559-675.
2: الطعم الأصيل والجو الحلو لجمعة العيلة والأصحاب عند مطعم الطيب بباسهيل، بيقدم لكم أشهى المقبلات والمأكولات بطعم بترجعكم لأيام زمان. تروي أملوكية عربية وغربية، وعلى الغداء مشاوي وساندويش وبرجرز بطعم غنية، وما تنسوا المناقيش على أنواعها والبيتزا الشهية والطبق اليومي من اختيار الشيف. مطعم الطيب على 223 ميلا رود باسهيل، تليفون 7813-6630. من لبي طلبات المناسبات.
3: Sponsoring 2MFM.
4: Need NDIS or aged care support that actually understands your culture, your goals, and your routine? At Core Assist, we're here for you. From personal and self-care at home to community access, support coordination, skill building, and independence programs. We help you understand your NDIS plan and make it work for you. Let's maximize your funding. Book a free consultation with Core Assist on 1300 842 747, or visit coreassist.com.au.
3: Sponsoring 2MFM.
5: One bite and you're hooked. At Fajita Pizza, we don't just make pizza, we pack it with flavor. From sizzling fajita toppings to rich melty cheese and perfectly baked golden crust, every bite is pure satisfaction. Enjoy delicious pizzas, stacked burgers, fresh sandwiches, indulgent desserts, and refreshing mocktails made to satisfy your cravings. Open every day from 11 a.m. to midnight. 95 Carlingford Street, Sefton. For orders, call us at 8102-3810.
3: Sponsoring 2MFM.
6: Cherish moments filled with love, laughter, and connection. Sometimes finding the right support can feel overwhelming. At iCareH Services, we help you live a fulfilling life. From accommodation and tenancy support to home modifications, house tasks, and plan management, we help you manage your care. Let iCareH Services be the support that helps you keep making memories. Call 0410-559-675 to learn more.
2: تعلن كلية السلامة الإسلامية عن فتح أبواب التسجيل للعام الدراسي الجديد من صف الكندي وحتى الصف الحادي عشر. للحصول على الطلبات وتفاصيل الأوراق المطلوبة وللتسجيل، زوروا الموقع salama.nsw.edu.au أو المدرسة على العنوان 40 هكتور ستريت تشستر هيل، تليفون 8760-1000. ملاحظة: آخر موعد لاستقبال طلباتكم 26 من شهر حزيران يونيو 2026. الأماكن محدودة.
7: Want to grow and promote your business? Trust 2MFM to make it happen. 2MFM is the most listened to Muslim community radio in Australia and voted as the best community engagement metro station. With our skilled and dedicated team, be sure your business will receive attention-grabbing announcements for maximum exposure. Contact 2MFM on 97072747 for more details about our competitive prices and tailored packages to suit your business needs. Trust the People's Choice radio station 2MFM to make your business prosper and grow.
8: Alhamdulillahi Rabbil Alameen. والصلاة والسلام على سيد المرسلين وعلى آله وصحبه الطيبين الطاهرين. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما وارزقنا فهما ونعوذ بك من هال أهل النار. اللهم ارزقنا الإخلاص في القول والعمل. قال الله سبحانه وتعالى: وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. قال الحبيب عليه الصلاة والسلام: إنما الأعمال بالنيات وإنما لكل امرئ ما نوى. أذكركم أن تخلصوا النية لله تعالى. إن شاء الله خلاتنا منياتنا لا الله سبحانه وتعالى عندنا درج كهونو أستوسا جوالو. غريزاري مكلف يميلون إن شاء الله بسلم الناهي مانوت التاتشوش زند بمن أين تملكو ترقو من التدرقة النايالم نقري ولو قام قاتشن مكلف يميلون نقر ولو قام قاتشن سنك أيرو تطعيهاك إنت يالبت سو مالتنو بسلم الناهي مانوت إيتا تادا سلم الناهي مانوت مكلف يميلون با أصول الفقه درجة ولما أوج اندي أستمرو بتدرقة بتملكو نقري مكلف يمن لو وين تطعيهاك إنت يالبت بسلم الناهي مانوت سوس نقروتشن يامالا سو مهن علبت هلو عندن يو منالو المكلف هو البالغ هلو عندن يو بالغ مهن علبت ويم لاكما عدام يدرس ويم لاكما هيوان يدرسج مهن علبت شوال هنگري يواند ليج لاكما عدام يمي درسو مچنو بلن يا ينندهون عندن يو با چاركا قطاتر يا اسر امست امت يمولاكو نمالتنو እንግዲህ በጨረቃ አቆጣጠር በመንልበት ሰዓት ላይ የፈረንጆችን ወይም የፀሐይ አቆጣጠርን መጀመሪያ ቀድመን የማናየው ለምንድነው? በእስልምና ሃይማኖት ወይም በጨረቃ አቆጣጠርና በፀሐይ አቆጣጠር ወይም በፈረንጆች አቆጣጠር መሐል 11 ቀን ልዩነት በአመት ስላለ አንድ ሰው ምናልባት ልክ 33 አመቱ በሚደርስበት ሰዓት ላይ እንግዲህ እሱ በፈረንጆች 33 አመት ነኝ ብሎ ቢናገርም እንግዲህ በእስልምና ሃይማኖት ደረጃ እሱ 34 አመት ይሆናል ማለት ነው። ምክንያቱም በ33 አመት አንድ አመት ልዩነት ስለሚፈጥር ማለት ነው። ለዛ አንድ ሰው በእስልምና ሃይማኖት አቆጣጠር ወይም በሂጅሪያ አቆጣጠር ስንት መድረስ አለበት? እድሜው 15 ሊሆን ይገባል። ሴቷም ብትሆን 15 ሊሆናት ይገባል። ይህ ካልሆነ ደግሞ ወንዱ ከሆነ ወለወንዱም ሴቱም በአንድ ላይ የሚጋሩት ምንድነው? አንደኛው እድሜያቸው ለእድሜያቸው ለጫራቃ ባጫራቃ አቆጣጠር ለ15 አመት መድረስ መቻል አለበት። ያለበለዚያ ደግሞ ምናሉ እንግዲህ የዘር ፍሬያቸውን ማየት መቻል አለበት። ለጁ ለወንዱም ቢሆን እንደዛውም ሴቷም ብትሆን የዘር ፍሬዋም ማየት መቻል አለበት። ይህ ካልተገኘ ደግሞ እንግዲህ ይህ ካልተገኘ ወንዱ ምን አይባልም? ባሊግ ወይም ለአቅመ አዳም ድረስ አይባልም። ሴቷ ከወንዱ ተጨማሪ ሌላ ምልታይ ትችላለች። የወር አበባዋን ወይም በተለምዶ በእንግሊዝ ፕሬድ የሚባለው ወይም መንስትሬሽን ፕሬድ የሚባለው ያን እስካላየች ወይም ሄይብ የሚባለው ማለት ነው። ያን ከሶስቱ አንዱን ማየት መቻል አለባት። ከሶስቱ አንዱን ያላየች ሆነ እንደሆነ እቺ ሴት በእስልምና ሃይማኖት ተጠያቂ አትሆንም ማለት ነው። እሺ ታዲያ በእንደዚህ አይነት መልኩ ይያለን አንድ ሰው ይህን የመጀመሪያውን መስፈርት ወይም ክራይቴሪያ ካሟላ በኋላ የሚከተሉ ሁለት ክራይቴሪያዎችን ደግሞ ማሟላት መቻል አለበት ተጠያቂነት ለመባል ማለት ነው። ሁለተኛው ጤነኛ መሆን አለበት። ምናሉ አልአቂሉ አቂል ስንል ወይም ጤነኛ አይ እብድ መሆን የለበትም ወይም ህመምተኛ አእምሮው ህመምተኛ መሆን የለበትም። አእምሮው ህመምተኛ ይሆን እንደሆነ እሱ ሰውዬ ምን አይሆንም በእስልምና ሃይማኖት ተጠያቂነት አይኖርበትም። እሺ ሶስተኛው الذي بلغته دعوه الاسلام اي الاصل الدعوه እንግዲ አስተክለኛው دعوه የدرسው መሆን አለበት አሉ። ይሄ ማለት ትርጉሙ ተክለኛ دعዋ ሊደርሰው ይገባል ስንል اشهد ان لا اله الا الله واشهد ان محمد الرسول الله يميلون بيانس እሱ ልክ ባሊግ ከሆነ በኋላ ልክ ባህልህ ከሆነ በኋላ በእድሜው ለአንድም ጊዜ ቢሆን በሚገባው ቋንቋ ሊደርሰው ይገባል ማለት ነው። ይህ የሆነ እንደሆነ ይሄ ሶስቱን ያሟላ ከሆነ ይሄ ሰውዬ ባሊግ ይሄ ሰውዬ ሙከለፍ ብለን እንጠራዋለን። ይሄ ማለት በእስልምና ሃይማኖት ይሄ ሰውዬ ተጠያቂነት ወደሚኖርበት እድሜ ደርሷል ማለት ነው ወይም ሁኔታ ገብቷል ማለት ነው። ታዲያ ይህ ባየር ላይ ዝም ብሎ የመጣ ነገር አይደለም። ረሱላችን ሰለላሁ ዐለይሂ ወሰለም ከተናገሩት ሐዲስና እንደዛውም አላህ ሱብሃነሁ ወተዓላ በሱረቱል ኢስራ በነገረን አያት ነው የተወሰደው። ይህ ምናሉ አንደኛው ወማ ኩና ሙዓዲቢን ሐታ ነባዓተ ረሱላ አንግሪ አላህ ሱብሃነሁ ወተዓላ ማለት እኛ ቀጭዎች አይደለንም ወይም ጠያቂዎች አይደለንም ነብይን ወይም እኛ መልእክተኛ ከመላካችን በፊት እኛ እንግዲህ መልእክተኛ ያላክንላቸው ያሆነ እንደሆነ አንጠይቃቸውም አላህ ሱብሃነሁ ወተዓላ ብሏል። ላኪን መልእክተኛ ከደረሳቸው ግን ምን ይሆናል? እነዚህ ሰዎች ተጠያቂ ይሆናሉ ማለት ነው። ያ ባሊግ ይሆኑና እንደዛውም አቅል ይሆኑ ከሆነ የሶስተኛው ደግሞ ምን አሉ?
0: رفيع القلم عن ثلاث انجلي كسو سوج قلم تنستالج قالوا كذا محل بذا محل كسوستو محل مننا منالن مننا منالن አንደኛው ወአኒ አንደኛው ከሶስቱ መሃል ወአኒ ሰቢይ hatta yahtalim ay hatta yablugh እንግዲህ ህፃኑ ልጅ ወህፃኑ ልጅ ወይም ህፃኑ ልጅ ለአቅመ ሄዋን እስከተደርስ ወይም ህፃኑ ልጅ ወንድ ልጅ ለአቅመ ሄው ለአቅመ አዳም እስኪደርስ ድረስ ማለት ነው ለክ እስከዛ ድረስ ምንም በሱ ላይ ተጠያቂነት የለበትም ማለት ነው ከዛ ውጪ ወአኒ ልመጅኑኒ እብዱ የሆነ ሰውዬ ደግሞ እብዱ የሆነ ሰውዬ ደግሞ حتى يعقل اسكشالو درس يهم سويه تطياقينت يلبتم معناته نو انجدي ثلاثهنيوم تناغرو تناغرو لما استاوس ياكل وان النائمي حتى يستيقظ قالوا انقلف لا ياله سويهم انجدي اسكينق ادرس بسوم سويه بسو سويه لايم انجدي بانقلف لب يميسراون نغر تطياقينت يلبتم يميلون نغر نو انجدي بزي حديثنا بزي ايات بموسد يه مكلف نو يميبالون مكلف نو يميبالون ንግግር ወይም ቃል በእንደዚህ አይነት መልኩ በሙስሊምና ሃይማኖት ተጠያቂነት ያለበት ሰው ይሄን ማሟላት አለበት በማለት ዑለማዎች አስቀምጡልን ከዛ ወንግዲ ይሄ ነው ይሄ ነው ይሄኛው ነው እንግዲህ ዋጅብ የሚሆንበት ሶላቱንም መስገድ እንደዛውም ጾሙንም መጾም ከዛ በኋላ እንግዲህ እንደ ሁኔታው የቻላቸው ነገሮች እንግዲህ ቀጥሎ ያደርጋቸዋል ለምሳሌ አርካኑል እስላምን እስከመጨረሻው ሶላትን በሁሌም መስገድ መቻል አለበት ከዚህ ጊዜ ጀምሮ እንግዲህ ያልሰገደ ከሆነ ተጠያቂ ይሆናል ማለት ነው እንግዲህ አቂዳውንም ሁሉንም ነገሩንም በህፃንነቱ እንግዲህ ማስተካከሉ ይያለበት ከዚህ ጊዜ በኋላ ግን ያላስተካከለ ይሆን እንደሆነ እነዛ ሙስሊም ከሚባሉት ሰዎች ዘንድ አይመደብም ማለት ነው ይሄ ሰውዬ አቂዳውን ሳይያስተካክል ምን ይሆን እንደሆነ ባለባሊግ የደረሰ ከሆነ ማለት ነው እንደዛውም ከዛ በኋላ ሁለቱ መላእክቶች ለሱ ጽሁፍ እንግዲህ ለሱ ኃጢያቱንና ኸይሩን ነገር መጻፍ ይጀምራሉ ማለት ነው ይሄም በእስልምና ሃይማኖት ውስጥ ይሆን እንደሆነ ማለት ነው እንግዲህ ከዛ ተጠያቂነት ይኖርበታል ይሄ ሰውዬ ሙከለፍ የምንለው እንግዲህ ያንዳንዱን የሚናገረውን ቃል ሁለት መላእክቶች ረቂብና አቲድ በሱ ላይ ጻፊ ይሆናሉ ማለት ነው እንግዲህ ጥሩ ነገር እየሰራ ይሆነም በአላህ ዘንድ ምንዳውን ሲያገኝ መጥፎ ነገር እየሰራ ከሆነም እንደዛውም ቅጣቱን ያገኛል ማለት ነው بارك الله فيكم واحسن الله اليكم واخر دعوانا ان الحمد لله رب العالمين السلام عليكم ورحمة الله تعالى وبركاته